ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መርብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎም ዓለት 18 ሓምለ 2016 ዓመተ ምሕረት መደብ ፈነወና ዋና ፀሓፊ ርክብ ምስ ሃገራትን ኣህጉራዊ ትካላትን ቅዱስ ትማምበር ኣብ ዩክሬይን ክሳብ ልዕሊ 21 ሓምለ ዘካይድዎ ዘሎ ዑደት ተዓወቱ ሽልማት ኖቤል ኣብ ጉዳይ ኒኩሌሳዊ ኣፅዋርን ሰብሰርሖ ኣስተውዕሎ ንድሕሪ ዘካይድዎ ዘተ ናይ ሮማ ኣዋጅ ከም ዝኸተሙ ናይለትን ስርዓት ናይ እትኽተል ካቶሊካዊት ቤተ ክርስትያን ኣብ ኢየሩሳሌም ተራዳ ኢሊቀ ጳጳሳት ጳጳስ ዊልያም ሾማሊ ምስ ዜና ቫቲካን ዘካይድዎ ቃለ መሕትት ኣብ ማእከላይ ምብራቕ ዘሎ ቅልውላዋ ማእኪሉ ትካል ሓልዮ ህፃናት ሕቡራት ሃገራት ዘውፅኦ ሓድሽ ፀብፃብ ኣብ ዝምቀቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሲ ወከፍ ቀዳም ብናሆመ ጳውሎስ ዝቐርብ መደብ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነውና እንሆ ሕጂ ይጅሙር። ክሳብ ፍጻሜ መደብና ምፅናዕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ሰላምታና ነቕርብ። ናይ ሎሚ ሰንበት ዕለት 19 ሓምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንክረምታዊ ናይ ዕርፍቲ ግዜ ኣብ ካስትል ጋንዶልፎ ይርከቡ ብምህላዎም ናይ ሎሚ ሰንበት ጸሎት መላእከ እግዚኣብሔር ኣብ ሃዋርያዊ ህንፃ ካስትል ጋንዶልፎ ከም ዘካየዱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ሰንበት ዕለት 19 ሓምለ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ትማሊ ቀዳም ብፁዕ ኣቡነ ኪዳነ የዕብዮ ጳጳስ ካቶሊካዊ ኤጳርቅና ከረን ማዕርገ ዲቁና ከም ዝሃቡ ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት ዕለት 19 ሓምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግርኛ ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጎንዶልፎ ዝርከብ ዓመታዊ ዕርፍቲ ዝገብርሉ ጳጳሳዊ ህንፃ ኣብ ዘካየድዎ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ብዛዕባ ምሳሌ ዘራኢ ኣስተንቲኖም ንክርስትያን ምእመናን ቃል ኣምላኽ ንነፍሲ ወከፍ ልቢ ናይ ምቕያር ሓይሊ ከም ዘለዎ እውን ኣዘኻኺሮም ምእመናን ከኣብ ወገኖም ኣብዚ ክረምቲ እዚ ጽሞናን ጸሎትን

0: ሓይሉን እውን ኣባና ከም ዝዘርእ ወሲኾም ገለጹ። ማእከል ናይዚ ምስጢር እዚ ክርስቶስ ባዕሉ ምዃኑ እውን ወሲኾም ኣመልከቱ። እቲ ምእንቲ ድሕነትና ኢሉ ሂይወቱ ኣሕሊፉ ዝሃበ ስጋና ዝለበሰ ጐይታናን መድሓኒናን ኢየሱስ ክርስቶስ እግዚኣብሔር ኣቦ ባዕሉ ብሞቱ ብዙሕ ፍረ ምእንቲ ኸፍሪ ኣብ ብዘላ ዓለም ዝዘርኦ ዘርኢ እዩ በሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ቃል ኣምላኽ ኩሉ ሳዕ ባህ ዘብል ልቢ ከም ዝረክብ ኣፍልጦ ሃብሉ። ሓደ ሓደ እዋን ተሪርን ምላሽ ዘይህብን ሓመድ ወይ ከም እተረግጸ መንገዲ ከውሒ ከም ዝመልኦ መሬት ወይ ኣሻኹ ዘይተቖጥቈጠ ዝመስል ኣቓልቦ ዝሰርቕ ልቢ የጋጥም ከም ዘሎ ገለጹ። ይኹን እምበር ንዅሉ ነገር ክልውጥ ዝኽእል ተኣምራት ፍቕሪ ዝንቀሳቐሰሉን ተቐባልነት ዘለዎም ፈርያምን መሬት ዝገብረሉ እዋን እውን ኣሎ በሉ። ኣስዕብ ኣቢሎም እውን ቅዱስ ኣቦና እግዚኣብሔር ኣቦ ካብ ድኻምና ዝብርትዕ ሓይሊ ፍቕሩ ከም ምዃኑ ይፈልጥ እዩ እሞ ቃሉ ካብ ምዝራእ ኣየቋርጽን እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ካብ ጽሑፋት ቅዱስ ዮሐንስ ኣፈወርቂ ብምጥቃስ ዘርኢ ክበቕለሉ ኣብ ዘይክእል ቦታ ምዝራእ ዘጋጥም ነገራት ኣመልኪቶም ኣስተንተኑ። ከምዚ ዝኣመሰለ ስጉምቲ ኣብ ሕርሻ ብዙሕ ትርጉም ዘይብሉ እኳ እንተኾነ ኣምላኽ ግን ኣብቲ ኣኻውሕ ዝመልኦ መሬት እውን እንተኾነ ናብ ፍርያም መሬት ክቕይር ስለ ዝኽእል ብተፈልየ መንገዲ እዩ ዝዓይ በሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣምላኽ ኣብ ደቂ ሰባት ዘለዎ ምትእምማን ኣብቲ ብዛዕባ ነፍሲ ወከፍ ሰብ ዘለዎ ዓሚቕ ፍልጠት ተመርኰሰ ስለ ዝኾነ ድማ እዩ እዚ ኣምላኽ ንኣና ዘርእዮ ልግሲ ብገርሂ ዘይኮነስ ጥበባዊ ተግባር እዩ በሉ። እግዚኣብሔር ሓደ ሓደ እዋን ንሕና ባዕልና ክንፈልጦ ዘይንኽእል ጽቡቕ ነገር ኣብ ውሽጥና ይርእዩ ክብሉ ድማ ኣዘኻኸሩ። በዚ ምኽንያት እዚ ድማ ኣስዕብ ኣቢሎም ቅዱስ ኣቦና እቲ ንመሬት ልብና ካባና ጸቢቑ ዝፈልጥ ጐይታ ብተኣማንነት ገዛ ርእስና እንተሂብናዮ መዓልቲ መጸ ንሱ ብምትእምማንናን መን ክንከውን ከም እንኽእልን ካብ ምእማን ኣየቋርጽን እዩ በሉ። ቃል ኣምላኽ ብትሕትናን ብግሉጽነትን ተቐባልነት ምስ ረኸበ ፍረ መንፈስ ቅዱስ ከም ዘፍሪ ርእሰ ሊቃነ ጳጳሳት ገሊጾም ነቲ ቅዱስ ጳውሎስ ናብ ሰብ ገላትያ ዝጸሓፎ መልእኽቲ ብምዝኽኻር ፍቕሪ፣ ሓጎስ፣ ሰላም፣ ትዕግስቲ፣ ለውሃት፣ ሕያውነት፣ ተኣማንነት፣ ልግሲ፣ ርእስኻ ምግታእ ክብሉ ድማ ዘርዚሮም ዓለምና ነዚ ፍረታት እዚ ክትመልኦን ብኣኡ ክትልወጥን ክሳብ ክንደይ ኮን እዩ ዘድልያ ዘሎ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ብዛዕባ እዚ ሕጂ ዘሎ ዘመነ ክረምቲ ብምጥቃስ ንክርስትያን ምእመናን መንፈሳዊ ሂወቶም ብምምዕባል ንዕርፍቲ ዝኸውን ግዜ ብግቡእ ክጥቀምሉ ኣተባብዕዎም። ስለዚ ብፍላይ ኣብ ዘናይ ክረምቲ መዓልትታት ዕርፍቲ ቃል ኣምላኽ ንምስማዕን ንምንባብን ንምስትንታንን ቦታ ንምሃብ ቆራጽነት ንግበር ብምባል ትርጉም ዘለዎ እዋን ጽሞናን ጸሎትን እውን ከነተባብዕ ኣለና ክብሉ ተላበዉ። ከምዚ ዝኣመሰለ ህሞት ንኣካላትን መንፈስን ከም ዘሐድሶምን ንክርስትያን ምእመናን ወንጌል ንምስባኽ ድልዋትን ኣብ ምስፋሕ መንግስቲ ኣምላኽ ኣበርክቶ ክገብሩ ከም ዘኽእሎምን ናብ መዓልታዊ ህይወቶም ንኽምለሱ ከም ዘዳልዎምን ድማ ገለጹ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም።
1: ሓምሌ 12/2018 እዚ ሰንበት እዚ ዘክረምቲ ዘግምየ ዘደመና ተባሂሉ ዝፍለጥ ወይ ከዓ ዘዘርኢ እውን ይበሃል እዩ። ሓደ ግዜ በዚ ዝፍለጥ ሰንበት ኢና ዘኪርና ዘለና። ኣብዚ ሰንበት እዚ ከዓኒ ዓላማ ሕርየተይ ንድልየት ኣምላኽ ምፍጻም እዩ ዝብል ኣርእስቲ መሰረት ገይርና ነዚ ሰንበት እዚ ክነስተንትን ኢና። መዝሙር ክርስቶስ ንጉስ እዩ መሓሪ እዩ ንዘራኢ ዘርኢ ይህቦ ንእኽሊ ንምግቢ የብቅዖ ንመስኪን ካብ ምድሪ የተንስኦ ንስልጣኑ ሓደ እኳ ኣይምንዝዖን ንጻድቃኑ ተሓጓስ ይእዝ ዘሎም ሰንበት ንዕረፍቲ ሰርዐ ገባር ህይወት ኣብዓመት ክረምቲ ዝኽፍት እዩ። ምስባክ ሃወፅካ ለምድሪ ወኣርወይካ ወኣብዛሕካ ለብእላ ፈለገ እግዚኣብሄር ሙሉእ ማያት ንምድሪ በጻሕካያን ኣውሬኻያን ሃብታ ከዓ ኣብዛሕካዮ ፈለግ እግዚኣብሄር ማይ ዝመልአ እዩ። መዝሙር 65:9 ቃል ወንጌል ካብ ወንጌል ማርቆስ ካብ ምዕራፍ 6 ካብ 7-13 ኢየሱስ ነቶም 12 ናብኡ ፀዊዑ በብክልተ ገይሩ ክልእኾም ጀመረ። ኣብ ልዕሊ ርኩሳት መናፍስቲ ድማ ስልጣን ሃቦም ንመገዲ ድማ በትሪ ጥራይ እምበር ሳንጣ ኾነ እንጌራ ወይ ገለ ገንዘብ ኣብ ቀናወቶም ኮይማልኡ عسائن عب اقروم كأتوه امبر كل تقاميش كيحزو

0: ኣዘዞም። ከምዚ ድማ በሎም፣ ካብኡ ሳዕ ትወፁ ኣብቲ ዝኣተኹምዎ ቤት ተቐመጡ። ኣብቲ ዘይተቐበልኹም ወይ ዘይሰምዕኹም ዓዲ ካብኡ ወፂእኩም ንኣኣቶም ምስክር ክኾኖም ደሮ ንኣጋርኩም ንገፉ። መዓልቲ ፍርዲ ካብ ነታ ዓዲ እቲኣስ ንሰዶምን ጎሞራን ከም ዝቐለን ብሓቂ እብለኩም ኣለኹ። ንሳቶም ድማ ወፂኦም ኩሉ ክንሳሕ ሰበኹ። ስለዚ ብዙሓት ኣጋንንቲ ኣውፅኡ፣ ንብዙሓት ሕሙማት ድማ ዘይቲ እናቐብኡ ኣሕወይዎም። ዘለናዮ እዋን ኣብ ዓድና እዋን ክረምቲ እዩ። ምድረ ሰማይ ብግመን ፊግፊግታን ጸልሚቱ፣ ጎቦታት ብግመ ተሸፊኑ፣ ሰማይ ብጸሊም ደበና ተኸዲኑ ዝረኣየሉ እዋን እዩ። ነዚ ኣብ ግምታ እትዩ ልጡርያና ነዚ ሰንበት ሰንበት ዘግምየ ይሰምዮ። ክረምቲ ብፍላይ ኣብ ሃገረሰብ ኣብ ተስፋ ዘሳግር ኮይኑ እምበር ከቢድ እዩ። ኣብ መንፈሳዊ ህይወትና ክነዛምዶ ከለና እውን ካብ ኣምላኽ ከይተፈለየና ኣብኡ ሙሉእ እምነት ጌርና ብተስፋ እንጓዓዘሉ እዋን እዩ። ናይ ሎሚ ንባባት እንተርእና ኣብ ሓደ ዘተኮሩ እዮም። ንሱ ከዓ መፀዋዕታ ወይ ሕርየት ኣምላኽ። እዚ ከዓ ነቲ ሓዋርያዊ ተልእኮ ቤተ ክርስትያንን ንናይ ነፍሲ ወከፍና ልኡኻቱ ክንከውን ዝተሓረናሉ ዘመልክት እዩ። ሕርየትና ብዕድል ወይ ብኣጋጣሚ ዝኾነ ነገር ኣይኮነን። ኣምላኽ ድላዩ ኮይኑ ንፍሉይ ዓላማን ተልእኮን ዝመረፀና ኢና። ቤተ ክርስትያን ነዚ መሰረት ገይራ ኣብ ውሽጢ ሕልናና ኣቴና ፍሉይ ሕቶታት ንርእስና ክንሓትት እሞ መልሲ ክንህብ ተደልየና። እንታይ እዩ ዓላማ ኣምላኽ ንኣይ ልኡኹ ክኸውን ዝሓረየኒ? ነቲ ዝተሓረኽዎ ዓላማ ኸ ብግቡእ ዶ እፍፅሞ ኣለኹ? ኣብ ብሉይ ኪዳን ኣምላኽ ንፍሉይ ዓላማ ንሰባት ኣብቲ ንሱ ዝደልዮ ክዓዩ ከም ዝሓሪ ብንጹር ንረክብ። ኣብርሃም ካብ ዓደብኡ ክወፅእ ኣብቲ ንሱ ዝህቦ ዓዲ ክኸይድ ከም ዝነገሮ ንረክብ። ሙሴ ጓሳ ኮይኑ ኣብ እምባ ኮሬብ እንከሎ ኣብ ግብፂ ኸይዱ ንህዝቡ ካብ ባርነት ከውፅኦም ክልእኮ ነነገይርዎ። ንዳዊት ንጉስ ካብ ኩሎም ኣሕዋቱ ዝነኣሰ ከንሱ ንጉስ ክኸውን መሪፅዎ። ሳሙኤል፣ ኤርምያስ ከምኡ ካልኦት ነቢያት ኩሎም ኣምላኽ ንፍሉይ ነገር ክገብሩ ሓርዩ ልኢኽዎም። ኣብ ነቢይ ሆሴዕ ምዕራፍ 7 ካብ 12 ክሳብ 15 ዘሎ እንተንበብና ኣምላኽ ንሆሴዕ ድኻ ሓረስታይ ካብ ደቡባዊ መንግስቲ ይሁዳ ንሰሜን ኣብ መንግስቲ እስራኤል ሰሜናዊ ክፍሊ ኤፍራይም፣ እስራኤል፣ ሰማርያ ዝብል ኣስማት እውን ይወሃቦ እዩ ከይዱ ኣብኡ ኣብ መገዲ ኣምላኽ ክምለሱ እውን ክነግሮም ሓርይዎ። በቲ እዋን መንግስቲ እስራኤል ኣብ ክልተ ተመቂሉ ነይሩ። ሰሜናዊ እስራኤል፣ ደቡባዊ መንግስቲ እስራኤል ተባሂሉ ተኸፊሉ ነይሩ። ሆሴዕ ማንም ሓረስታይ እዩ ነይሩ፣ ኣምላኽ ግን ሓርይዎ። ነቶም ኣብ ሰሜን ዝነበሩ ነቢያት በቲ እዋን ኣይሓረዮምን፣ ንሆሴዕ ግን ኣብ ሰሜን ከይዱ ኣብ ኣምላኽ ክምለሱ ክነግሮም ልኢኽዎ። ኣብ ሓዲስ ኪዳን ማርያም ኣደ ኣምላኽ ክትከውን ብኣምላኽ ተሓርያ። 12 ሓዋርያ ሰስርሖምን መነባብሮኦምን ከለዉ ኢየሱስ ሰዓቦኒ ገፈሰስተብ ኣብ ፀሓቲ ብስራት ወንጌል መንግስቲ ክገብረኩም እየ እናበለ ሓሪይዎ። ንጳውሎስ ኣብ መገዲ ደማስቆስ ብድንገት ሓሪይዎ። ን7 ዲያቆናት ብሓዋርያቱ መንፈሱ ኣውሪዱ ሓሪይዎም። ነዚ መሰረት ጌርና እምበኣር ኣምላኽ ንነፍሲ ወከምና ከም ዝሓረየና ንርኢ። ሕርያት ፍጥረት መዓይቲ ኣምላኽ ክንከውን ዝተሓረየና ኢና። ሕርየትና ንድላይ ኣምላኽ ክነብፅሕ ክንነግር እዩ። ኣምላኽ ክሓርየና እንከሎ ኣብ ዓቕምና ኣብ ፍልጠትና ተመስሪሲቱ ኣይኮነን፣ ባዕሉ ብመገዱ ከም ዝመርፅ ንርኢ። ንሱ ዝደልዮ ንድላዩ ፅን ኢሉ ዘብፅሕ ዝነግር እዩ። ንሕና ብጥምቀት ልኡኻት ኣምላኽ ክንከውን መብፅዓ ኣቴና። ክርስትያን ማለት ንድላይ ኣምላኽ ዝለኣኽ ዘብፅሕ ማለት እዩ። ሕርየትና እምበኣር መጀመርያ ቅዱሳን ክንከውን ድሕሪኡ በቲ ኣምላኽ ዝሓረየና ሰበኽቲ ወንጌል መስከርቲ ክንከውን እዩ። ከም ሰባኺ ኣብ ኣምላኽ ዝመለስክዎም ሰባት ኣለዉ ዶ ኢልና ንርእስና ክንሓቲ ፅቡቅ ኣጋጣሚ እዩ። መልእኽቲ መን እየ ዘበፅሕ ዘለኹ ክንብል ይግባእ። ኣብ መልእኽቲ ጳውሎስ ናብ ሰብ ኤፌሶን ኣምላኽ ብኢየሱስ ገይሩ ከም ዝሓርየና ጥራሕ ኣይኮነን ዝዛረብ፣ ኣምላኽ ስለምንታይ ከም ዝሓርየና ይነግርን የዘኻኽርን። ኣብ ቅድሚኡ ቅዱሳንን መንቅብ ዘይብሎምን ምእንቲ ክንከውን ቅድሚ ምፍጣር ዓለም ሓርየና። ኤፌሶን 1:4 ብካልእ ዘራርባ ዓላማ ተፈጥሮና ድላይ ኣምላኽን ምክንያት ሕርየትና እዚ እዩ። ዝኾነ ኮይኑ ከምቲ ሓደ ንገዛእ ርእሱ ጥራሕ ዘይነብር ካልኣይ ምክንያት ስለምንታይ ኣምላኽ ከም ዝሓርየና ክንርኢ ከለና ንካልኦት ኣብ ኣምላኽ ክምለሱ ወይ ክፈልጡ ክንላኣኽ እዩ። እዚ ከዓ ተልእካዊ መንፈስ ክንዕቢ ንማለት እዩ። እዚ ክልተ ምክንያት ሕድየትና ብሓደ እንተገበርናዮም ኣብቲ መወዳእታ ምክንያት ተፈጥሮ ዓላማና ኣብቲ ኣምላኽ ዝደልዮ ክንበፅሕ ንኽእል። ናይ ሎሚ ወንጌል ነታ ካልኣይቲ ምክንያት ሕድየትና ብዝያዳ የተኩር። ክርስቶስ ነቶም ዝሓረዮም ነቲ ዓላማ ኣምላኽ ዝሓረዮም ኣብ ሂወቶም ብዝያዳ ክረድኡ ኢሉ ንሰለስተ ዓመት ኣስተምሂርዎም። ኣብ መወዳእታ ነቲ ቀዳማይ ዓላማን ድላይ ኣምላኽን ከብፅሑ ልኢኽዎም። ተልእኮኦም ከዓ ኣብ ማሕበረሰብን ኣብ ዓለምን እዩ። እዚ መጀመርያ ንርእሶም ዝኣተውዎ ድሓር ንሳቶም ንካልኦት ኣብኡ ከም ዝኣትዉ ገይርዎም። እዚ እዩ ኣብ ክርስቶስ ምዕባይ ማለት ሂወትካ ብምልኡ ናይ ክርስቶስ ጌርካ ንኣኻ ዝረኣየ ንክርስቶስ ከም ዝረኣየ ምግባር ኣብ ሂወትና ንቅድስና ክንለብስ ክንፅዕር ነዚ እናገበርና ንካልኦት እውን ኣብ ኣምላኽ ተመሊሶም ቅድስናን ሓቅን ክለብሱ ምሕጋዝ ነዚ ዝገብር ሓዋርያ፣ ሰባኺ፣ መስካሪ ክንብሎ ንኽእል። ነዚ ቅዱስ ተልእኮ ግብራዊ ክንገብሮ ክንፍፅሞን ንኣይ ይጣዓመኒ እንብል ክንከውን የብልናን። ፍቕሪ ደፊኡና ንካልኦት ከማና ዝበሉ ሰባት ካብቲ ዘለውዎ ኣብ ኣምላኽ ከም ዝምለሱ ምግባር እዩ። ከም ፃፀየ ምግቢ የናድ እሞ ምስ ረኸባ ኣብ ኣሕዋቱ ኣምፂኡ ዝካፈላ ንሕና እውን ንዘለና ምስ ኣሕዋትና ተኻፊልና ክንክእል ኣለና። ኣብ መወዳእታ ንሪዮ ክርስቶስ ንሃዋርያቱ ንዝሃቦ መልእኽቲ እናብፅሑን ከለዉ ኣብ መንጎ ከይደናገሩ ወይ እውን ብዝኾነ ምክንያት ከየብፅሕዎ ከይተርፉ ኢሉ መምርሒታት ሂብዎም። እሱ ኣብ ከመይ ዝበለ ዓለም ይልእኮምኩም ዘሎ ማለት ምቾት ጣዕሚ ብዝተፈላለየ ፈተና ዘለዎ እሞ ትርጉም ተልእኮኦም ጠሊሞም ኣብ ካልእ ከይዝንብሉ ኢሉ መምርሒ ሂብዎም። ለቢስካዮ ዘለካ ሂወት ዋንኡ ኣምላኽ ከም ዝኾነ ተረዲእካ ከምቲ ኣምላኽ ዝደልዮ ጌርካ ክትጓዓዝ ይግባእ። ተልእኮ ክርስቶስ ክዕወት እዚ ንኣይ ጥራሕ ይጣዓመኒ ዝብል ዓለምና ኣብ ሃብትን ምቾትን ጥሒሉ ኣብ ፍትወትን ድልየትን ስጋን ጥራሕ ዘንቢሉ ዘሎ ዓለም ክንዝንግዖ የብልናን። ንዝኾነ ካብ ድላይ ኣምላኽ ከይንፍፅም ዝዓግተና ሓይሊ ሰጋእ ክንብል የብልናን። ኣብ መምርሒ ክርስቶስ እንተፀኒዕና ብኡ እንተተመሪሕና ንድላይን ዓላማን ኣምላኽ ክንስሕቱ ኣይንኽእልን ኢና። ግን ንብኡ ሓዲግና ነቲ ብቐሊል ካብ ጉዕዞና ዘዘናብለና እንተኣተኮርና ጠፊእና ኢና። ዝሕዝን ብዙሓት ካባና ለቢስናየ ዘሎና እንታይነቱ ብዘየገድስ ኣብ ተልእኮና ኣተኪርና ምጥማት እንጓዓዞ ዘሎና ህወት ንመን እዩ ዝስዕብ ዘሎ ክንፈልጥ ዝዘንጋዕና እዩ ዝመስል። ነቲ ክርስቶስ ዝሃበና መምርሕን ተልእኮናን ምእዛዝ ኣቢና ባዕልና ዝመሓዝናዮ ድልየትን ዓላማን ኢና ንፍፅም ዘለና። ነቲ ከም ክርስትያን ክንክተሎን ክንስዕቦን ዝግበኣና ሓዲግና እንኸዶ ዘሎና ጠፊእና ዓላማ ምክንያት ተፈጥሮና ዘንጊዕና ዓላማና ብሰንኪ ጉጉይ መገዲ ብምሓዝና ትሕመሳላ። ኣብ ሂወትና ኣቲና ከመይ ይጓዓዝ ኣለኹ ምስ መን ይጓዓዝ ኣለኹ ኢልና ክንዓስብ ሎሚን ሕተት ኣለና። ፀሓይ በሪቓ እትዓርበና ሓንቲ ፍሬ ከይገበርና ኣብ ክፍኣተ ግብሪ ጥሒልና ልኡኻ ፀልማት ኮይና ንብዙሓት ካብቲ ክኸድዎ ዝግብኦም መገዲ ኣውፅእና ኣብ ጉጉይን ንጥፍኣት ዝመርሕ ኣእቲና እንጓዓዝ ውሕዳት ኣይኮናን። ኣብ ልብና እሞ ምልስ ንበል ሽዑ ኣምላኽ ተመለሰኒ እናበለ ክፅውዓና ነታ ንጥፍኣት ዝወሰደትና መገዲ ካብኣ መሊሱ ኣብኡ ክመልሰና እዩ። ሓንቲስ ንርእስና ርኢና ንኽኣል እንበር ክፍኣትናስ በዕሉ ዝዛርብ መስክሩለይ ዘየድልዮ ንጥፍኣት ናተይ ኢሉ ሒዙ ዘሎ እዩ። ዓለምና ዝነብሮ ዘሎ ንርኢ ኣለና። ንሕጊ ኣምላኽ ብሕጊ ሰብ ክንትክእ ነቲ ኣምላኽ ካብ መጀመርያ ዝሃበና ትእዛዝ ጠሊምና ከም ቀዳሞት ወለድና ካብ ኣምላኽ ወፅእና ኢና ዘለና። ሎሚ ዝርእያ ኣዒንቲ ውሒደን ንሓቂ ዝዛረብ መልሓስ ተሳኢኑ ብኣንፃሩ ንሓቂ ንፅድቂ ዝሓዘ ዝፈርሓሉን ዝስከፈሉን እዋን ኢና ዘለና። ሰይጣን ዝተዓወተሉ ብጅግና ተፈሊጡ ሰብ ልቡ ፍርሒ ዘሚትዎ ዝብሎን ዝገብሮን ጠፊእዎ ኣሎ። ስለዚ ኣብ ልብና ተመሊስና ኣምላኽ ዝሓርየኒ ንፍሉይ ዓላማ ድላይ ክገብር ዝተሓሪኹ እየ ኢልና ንንድላይ ኣምላኽ ክንገብር ቁርፂ ፍቓድ ንሓድስ። ሓደ ካብቲ መጋበሪ ኣብ ኣምላኽ ክንምለስ ከም ሕርያት ኣምላኽ ክንከውን ዝገብረና ክንንሳሕ ከሎና እዩ። ምንሳሕ ማለት ኣእምሮኻ ምቕያር እሞ ድሕሪኡ ንኣእምሮኻ ምስ ዘምፃእካዮ ለውጢ ምውሃድ እዩ። እዚ ሓዲስ ሰብ ይገብረካ። ምንሳሕ ክንብል እንከለና ካብ ምስራቅ፣ ካብ ምቕታል፣ ካብ ዝሙት፣ ካብ ዓበይቲ ንነፍስና ዝቆትሉ ዓበይቲ ሓጢኣት ዘይምግባር ጥራሕ ማለት ኣይኮነን። ምናልባት ካብዚኦም ዝኣመሰሉ ሓጢኣት ክትንሳሕ ቀሊል እዩ። እቲ ቀንዲ ክትልውጦ ዘድሊ ንህይወትካ ካብ ንኣይ ይጥዓምኒ ክግበረልካ ጥራሕ ካብ ምድላይ፣ ናይ ካልእ ዘይግድሰካ ምዃን ኣብ ርእስኻ ጥራሕ ምትኳር፣ ነዝን ካልእን ምልዋጥ እዩ። ምንሳሕ ወይ ምቕያር ክበሃል እንከሎ እምበኣር ካብ ኣብ ርእስኻ ጥራሕ ዘተኮረ ህይወት ኣብ ኣምላኽ ዘተኮረ ህይወት ምቕያር እዩ። ክትንሳሕ እንከለኻ ምስኡ ዝኸይድ ዘይተርፍ ነገራት ክትገብሮ ግድን ዝኾነ ነገራት ኣሎ። ምስ ኣምላኽ ክትነብር ትመርፅ እንተ ኮንካ ኣባኻ ጠቢቑ ካብ ኣምላኽ ፈልዩካ ዘሎ ነገር ክትስዕሮ ክትልውጦ ኣብ ገለ እዋን ስቓይ ይፈጥረልካ እዩ። ብዙሕ ግዜ ዘፀግመና ክንሰማማዕ ንፍትን፣ እዚ ግን ምጥባር እዩ። ሙሉእ ምሕዳስ ከዓ ኣየምፃልናን እዩ። ክንሳሕ ከሎና ኣብ ሓዲስ ህይወት ካብቲ ዝነበርካዮ ምእታው እዩ። እዚ ኣረገ ሕማቕ ልምድና ሓዲገዮ ክብል ካብ ምፍፃም ጥራሕ ደው ምባል እኹል ኣይኮነን። ሓዲስ መገዲ ክንፈጥር ኣለና። ነቲ ኣረጊት ተኪኡ ኣብ ሓዲስ ዕማም ዝወስደና መገዲ ክንኣት ኣለና። ኣብቲ ዝኣተወናዮ ሓዲስ ህይወት ኩሉ ዝከኣለና ሓይልና ዓቕምና ክነጥፍኣሉ ኣለና። ዝተሓደሰ ዝተነስሐ ህይወት ክንለብስ ብዳግም መልእኽቲ ኣምላኽ ክነበፅሕ ክንወፍር እንከለና ዝያዳ ፀጋን በረኸት ንረክብ። ሽዑ ከም ሃዋርያ ጳውሎስ ኣሳዳዲ ዝነበረ ሰባኸ ይኸውን። ከም ልኡኻት ኣምላኽ መጠን ኩሉ ግዜ ኢየሱስ ንሃዋርያቱ ዝብሎ ክንዝክር ይግባእ። ንኣኻትኩም ዝቕበል ንኣይ ይቕበል፣ እቲ ንኣይ ዝቕበል ድማ ነቲ ዝለኣኸኒ ይቕበሎ። ማቴዎስ 14። ሎሚ ንሕና ኢና ልኡኻት ኣምላኽ ክንከውን ብብዘለና ህይወት ዝተሓሬና እሞ ኣብ ፃሕቲ መልእኽቲ ኣምላኽ ኮይንና ሰላም ፍቕሪ መለለይና ጌርና መልእኽትና ክነብፅሕ። ነፍሲ ወከፍና ኣብ ቅድሚ ኣምላኽ ፍሉያት ፍጥረት ኢና። ኣምላኽ ዝመደቦን ዝሃቦን ዓላማ ዝለበስና ኢና። ነፍሲ ወከፍና ኣብ እግሪ ሃዋርያት እንስዕብ ፍሉያትን ሕርያትን ኣምላኽ ንስኦም ኮይና መልእኽቲ ኣምላኽ ኣብ ኩሉ ክነብፅሕ ራይ ዝበልና ሰባት ኢና። ስለዚ ኣብ ተልእኮ ክርስቶስ ስታፍየ ኣለና። ንሕዋትና ንዝኾነ ሰብ ሰናይ ዜና ክነብፅሕ ነቶም ኩሉ ፅቡቕ ዜና ጠፊእዎም ዘሎ ነዚ ሰናይ እነበስር ኢና። እሞ ሎሚ ነዚ ክነበስር ንበገስ ኣምላኽ ካብ ፀጉ ኣሰንዩ ናቱ ይግበረና። ኣባ ንጉሴ ፍስሓ
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ብፁእ ኣቡነ ኪዳነ የዕብዮ ንኽልተ መንእሰያት ተምሃርቲ ዘርአ ክህነት ናብ ማዕርገ ዲቁና ኣደይቦም። ኣብቲ ዕለት እቲ ኣብ ዘስምዕዎ ቃል ኣምላኽ ዲቁና ኣብ ኣገልግሎት ምእታው ጥራይ ዘይኮነ ብቐዳምነት ኣብ መቕደስ ኣምላኽ ናይ ምእታው ብቕዓት ይሓትት፣ ብድሕሪኡ እዩ ንተልእኾ ክትጽመድ ዝከኣል ክብሉ ኣስተምሂሮም። ትማል ቀዳም ዕለት 18 ሓምለ ኣብ ርእሰ ኣድባራት ደብረ ቅዱስ ሚካኤል ከረን ብፁእ ኣቡነ ኪዳነ የዕብዮ ጳጳስ ካቶሊካዊ ጳርቅና ከረን ኣብ ዘዕረጎ መስዋዕተ ቅዳሴ ብዙሓት ካህናትን ምእመናንን ወለድን ፈተውትን ኣብ ዝተረኽብሉ ንኽልተ መንእሰያት ተምሃርቲ ደብረ መድሃኒ ኣለም ዓብዪ ዘርአ ክህነት ኣስመራ ዝኾኑ ማዕርገ ዲቁና ኣልቢሶም። እዞም ማዕርገ ዲቁና ተቐበሉ ተምሃርቲ ኣባላት ሰበኻ ከረን ኮይኖም ተመስገን ገብረ ኢየሱስ ካብ ደብረ መድሃኒ ኣለም ሃቢን መንተል፣ ቢንያም የማነ ካብ ቁምስና ደብረ ቅዱስ ጊዮርጊስ ወስበን ስርኹ እዮም። ኣብቲ ዕለት እቲ ኣብ ዘዕረግዎ መስዋዕተ ቅዳሴ ብፁእ ኣቡነ ኪዳነ የዕብዮ ኣብ ዝለገስዎ ስብከት ቃል ኣምላኽ ዲቁና ኣብ ኣገልግሎት ምእታው ጥራይ ዘይኮነ ብቐዳምነት ኣብ መቕደስ ኣምላኽ ናይ ምህላው ብቕዓት ይሓትት፣ ብድሕሪኡ እዩ ንተልእኾ ክትጽመድ ዝከኣል። ንተሰየምቲ ዲቁና ኣብ ውህደትን ቅድስናን ዝተመስረተ እምበር ስራሕ ከም ዘይኮነ ንምዝኽኻር እዩ። ብኣኡ መሰረት ኣብ መቕደስካ ዝኣቱ ዘይሃድር በንጹሕ ወይ ገብር ጽድቀ በለ ብንጹሕ ግብሪ ጸኒዑ ዝነብር ሓቀኛ ስራሕ ዝሰርሕ ሰብ እዩ። ተሰያሚ ኣብ ቅድሚ ኣምላኽ ንዝኣተዎ መብፅዓ ኣብ ግዜ መከራውን እንተኾነ ተኣማነ ክኸውን ይጽዋዕ። በዚ ቃል ወንጌል ብቓልን ብግብርን ክነብርን ከስተምህርን ይጽዋዕ ክብሉ ሰፊሕ ኣስተንትኖ ቃል ኣምላኽ ኣስሚዖም። ብፁዕነቶም ከም ዝገለጽዎ ንሕና ፍጡራት ብሓጢኣት ተጸኒስና፣ ኣብ ሓጢኣት ተወሊድና፣ ኣብ ሓጢኣት ንነብር ስለ ዝኾንና ንኣምላኽ ዝበቅዕ ውዳሴ፣ ክብሪ፣ ምስጋና፣ ኣምልኾ ከነቕርብ ኣይንኽእልን። ነቲ ንጹሕ ዝኾነ ኣምላኽ እንታይ ዓይነት ኣምልኾ ከነቕርበሉ ንኽእል? ንኣምላኽ ጽድቂ ጥራዩ ዝሰማማዕ፣ ንዓና ደቂ ሰባት ግና ኵሉ ሓጢኣት ዘበለ ይሰማማዓና። ካብ ከምዚ ዝኣመሰሉ ፍጥረት ንኣምላኽ ዝበቅዕ ኣምልኾ ከቕርብ ዝኽእል ወላ ሓደ እኳ የልቦን። እንተኾነ ኣምላኽ ብዓብዪ ህያውነቱ ነቶም ብሓጢኣት ርሑቓት ዝነበርና ብመስቀል ወዱ መድኃኒ ዓለም ኢየሱስ ክርስቶስ ቅሩባት ገይሩና፣ ብደሙ ሓጺቡ ንዓኡ ከም መስዋእቲ፣ ከም ምስጋና፣ ከም ውዳሴ ናብ ኣምላኽ ከነቕርብ እሞ ኣምልኾ ክንፍጽም ሥልጣን ሃበና። እዚ ሥልጣን እዚ ክህነት ተባህለ። ናይ ክህነት ቀዳማይ ደረጃ ኸዓ ዲቁና እዩ። ስርዓት ተባሂሉ ዘሎ ኣምልኾ እነቕርበሉ ኣገባብ እዩ። እቲ ዕዙዝ መግለጺ ኣምልኾ ኣብ ምስዋእ ዝፍጸም ቅዳሴ እዩ። ንዲቁና ዝስየም ናብዚ ስርዓት ክሕግዝ ዲቁና ይውሃቦ ክብሉ ድማ ትርጉምን ዕቤትን እዚ ምስጢር እዚ ኣመልከቱ። ቀጺሎም ድማ ብፁእነቶም ሰባት ብማዕርገ ዲቁናን ክህነትን ተቐዲሶም ስርዓት ኣምልኾ ክፍጽሙ ሥልጣን ይውሃቦም። ሎሚ ዝስመት እዚ ነዞም ደቅና ኣብ ታቦት ኣብ ምስዋእኣትዮም ብማዕርግ ናይ ጳጳስን ካህንን የማናይ ኢድ ኮይኖም ኣብ ኣፈጻጽማ ኣምልኾን መስዋእተ ቅዳሴን ዘኽእል ሥልጣን እዩ ክብሉ እውን ገለጹ። ብፁእ ኣቡነ ኪዳነ ኣስዒቦም ነቲ ካብ መዝሙር ዳዊት ምዕራፍ 15 ተወስደ ቃል ኣምላኽ ብምስትንታን ዲቁና ምስ ኣምላኽ ዝግበር ናይ ኣገልግሎትን ተወፋይነትን ሕይወት ምዃኑ ኣስመሩሉ። ዘመኑ ቅድስና ዝዓጠጦ እዩ። ቅዱስ ነገር ከም ድሑር ነገር ኮይኑ ዝግመተሉ እዩ። ንጹሓንን ቅዱሳንን ኮይንና ኣምልኾ ብብቕዓት ንፍጽም ክንከውን ጸልዩልና። ናይ ክርስቲያን ምልክት ነንሕድሕድና ምጽላ እዩ። እዚ ኸዓ ምልክት ፍቕሪ እዩ። ፍቕሪ ኸዓ ክርስቶስ እዩ። ነዚ ፍቕሪ በዚ መዓርገ ዲቁና ኣቢሎም ኣብ ክህነት ፍጽምና ክህብዎ ኣብ ቤተ እግዚኣብሔር ብማዕርግ ዘገልግሉ ሥልጣን ይለብሱ ኣለዉ እሞ ብጸሎት ነሰኒ እዮም። ሲመተ እስጢፋኖስ ሊቀ ዲያቆናት ይግበረሎም ክብሉ ድማ ሰናይ ምንዮቶም ገለጹሎም። ኣብ መደምደምታ ብፁዕ ኣቡነ ኪዳነ ኣብ ተልእኾ ቤተ ክርስቲያን ብጸጋ ክህነትን ዲቁናን ዝለኣኹ የድልዩና እዮም ድሕር ቢሎም፣ ስለዚ ኸዓ በዚ ሲመት እዚ ጸጋ ኣብ ልዕሊ ጸጋ ይወሃበና ኣሎ። እዚ ብሳላ ናይቶም ቅዱሳን ዝኾኑ ኣቦታትን ኣዴታትን ጸሎትን እምነትን ኣብዚ ኸባቢና እንረኽቦ ዘሎና ጸጋ ኣብ ልዕሊ ጸጋ እዩ እሞ ንኣምላኽ ከነመስግን ይግባእ ክብሉ እውን ተላበዉ። ስለዚ እግዚኣብሔር ነዛ ሰበኻናን ንቤተ ክርስቲያኑን ብዕጽፍን ድርብን ተላእኽቲ ይህበና ብምህላው ከነመስግን ኣሎና። ነቶም ዘወፈይዎም ወለድን ዘዕበይዎም መምሃራንን ብዝገበርዎ ኰስኰሳን ወፈያን ከዓ ነመስግኖም ክብሉ ስብከቶም ዛዘሙ።

ክቡራትን ክቡራንን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብማድበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino sbc.vva ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅቡሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካብ ሬድዮ ብፌስቡክን ብማድበብ ሓበሬታ ቫቲካን ኒውስ ክፍልርትላ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.vva/ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.